0: ያልታሰበውን ሲሳይ ይስጥልን እግዚአብሔር ያቆይልን ሁሉ ስላሴ ይረስል ሁሉ ስላሴ ያሟላልን በጎድ ላይ ይሙላ በረከት በይልን
1: ከባሩ እግዚአብሔር ተናንተ ጋር ይሁን እድሜና ጤና ይስጥልን እግዚአብሔር ተናንተ ጋር ይሁን አገራችን